ወቴ አምንገነ ነሳሚሪ ገነ ዋናራ ወጭራ ሀበራራ ዋንተልኝ ነገ ዋናራ ዋን ምኮሎና ይላራባሪ ወጭራ ምኮሎና አጅላሚያ ገነ ነሳሚሪ ገነ ዋን ለሊ ዋንተልኝ ነገ ጋሰንጂ ምኮሎና አጅላራባ ኪያናራ ሙሰይን ወከኪ ያተሎራ ሀገዱ ኪዮ አግዩ አራካ ካልካል ግሬ ከሙ ዳዩ ዲዮ ከማናን ይልየ ዋሳከን ይቴ ምንዲ ሀጋ ካልካል ሳከኝ ወከት ምንዲ ሀጋ ካልካል ሞሮክ ማናን ደገም ቆይ ምካሮኩ አይንገ ዳይባቸው ጋ ግሬ ሱንጆ አብርንም ነው ሱንጆ ምዩን ያተለም ነው ማተና አብርንም ነው ሱንጆ ምያ መቻራውላ ቴክኒሲየን ንከለ ኪንጋ ዴ ኮላ ዴ መቻራሉ ንቻን ማሙድ ጋሰራ አይቶን ማቻላላ ዳግረም ግተን ግቻርጋ ሀቢባ ሙሳ አበከር ድራኒዮ ዳይ ድራን ኪንጋ ዴ ኮላል ዋንታልንግኔ ዋናረ ማዳየ ያግሬ ወኮይ ወፈገተን ወዲግዴጋ ግሬ ሉንገ ናተጋብርንም ነው ሰንዱትለ ሜድረ ሚነርጉም ነው ያዳንጉ ኩሩምና አሪ አርልን ንገደሙ ሉንገ ዳይዳን ሙንገ ሳቢሳ ኮላን ታደግነሮ ይቻናጋት ደምባይስ ሉንገና ታደግ ናካ ናወይ አብርንም ነው ሰንዱትለ ሜድረ ሚወገች ዲጋወያ ኢብራሂም አህመድ ቦሚ ናካ ናወይ ጋዳብዱ እክመናን ድንግል ደሆባ ሳ ያናራ ሙሴን ሊገር ሳከኒቴ ምንዲያጋ ካልካል ሞሮላ ፈለ ፒሮጂ ቤም ኮይ ምካለኩ ረይኑ ምንሰንዲዮ ጋይ ሄረም ቸግናም ያ አሰላሙ አለይኩም ወራህመቱላሂ ወበረካቱ